0: ክላዞሮ ሀራሚ ክርንቱ እንደ ከጀሴ ነንቲያጎ ዚ ፓራስክረም ደኔ ኩትንም ጉሌ ክሩና ካራው ዳራሶን ሚታ ፒስኩ እስኩኑዳ ዋላንዳ ዚ ኳለክቱ በና ቱባሮ ነብቱ እንደ ያሳውያ ለኝ ወልቴ ዘልማና ዳን እንዲሮ ካኘን ናዶኔ ዞላ ማና ቶኔ አንዲያቦኑ ኩትንዶ ሰዳ ወንኩ ማዴ ሰንቲማ ስፖር እስኩፓል ዲዮላ አርፖል እስኩፓል ዲዮ አራስክ ስፖር አው ስፖር ላር ስፖር ፓል ኡ ዲዮ ኢንዲ ስፖርላር አራስክ ዲዮይ እንዳጅኝ አንዲያቦኒሚያ አዲማ ዳጅ አሰላሙ አለይኩም።
1: አሜ ወአለይኩ ሰላም ወራህመቱላ ወበረካቱ። ባልታይ
0: ናም ዳት ክሊያ ክሊያ ስለይ
1: ክሊያ ስለይ ነው ወሰላ ሽማዳ ከንደና ጉሙሪ
0: ክሊያ ስለይ ከማሮ አስከራ
1: ኮማ ካንድ ኤ ደበለ ሞንጎሮ ማራጅን ጎሮ ባይርቲ
0: ግላዞሮ ኤ ደበለ ወሸከንሽሮ ፓራስክራም ቶኔ ኩትንም ጉሌሮ
1: አልহামዱሊላህ ከማሙ ያለ አንዳይ ታርሱና ወልካን ኩትም ጉሌሮ
0: አዴ
1: አውገሬ ባለ አሊ አንደና ሻቦሎርቲ አሮ ይሻ
0: ናም
1: ቁርአን ለሞሞኖ ኩትንና ያሞኖ ወድና ለያሪ ማራይንዴ ቋያማን ታራሽ ማይሶምብ አውርቲን ጉልና አሮ ቋያማን ለተከሽንጎ
0: ናም
1: ለሞሞኖ ያርኩ ከንታው ሳሚው ወጀዶ ዘካይንዲ ቋያማን ለያሪ አትማር ወልዲ አውገሬ አይጉሊሚያ ወጃሞኖ አላንትሪላ ቻክ ቪዲዮ ጋይንታ ፋይን ጋይን ኩላሎ ኢንጋይን ሎሶር ኢንጋይን አውቆስናንዱ ቹሪቶም ኢንጉላና አላንደቱ አማቆ ማማን ደምቤ ሰብሊያ ደረት ልጉና ደፈል አውሬ ያና ወድና ዲያዞ ሚናሪ ከማና ደሚዋ አማቆ አያማን ላይ ያላሩ ጉለ አማ ሀንጋል ግና ዛሪያ ክምንዴ ዲፋቲ ካላካላ ካዳሱሉና ኮርዘን ክምንዴ ናንጉላ ሽንጉ ካራዲያ ሶአሱ ዛሪያ ብሎማ ዲያ አንዲያ ላይ አንዲ ክሪስቴላ ማሪና ዲያ አንዴ አንድ ኡሙኑ ወዝና ማሪ አዋ ያላላ ድኖ ዝም ኡሙኑ ሶ አዋን ማትኖ ኩ ፋሪ ጉድ ዝምሊ ወሊያ ሶላት ኢምፖርታንት የን ኳያማን ኤምኤምሲ አዳራሽ ማተምብይ
0: ግራ
1: ኦርደን ኢሲያ ኩቦ ኮላ ለዛ ጅሬ እንደ ኩ ቲፈላር ኮላ ለዛ ጅሬ አርካ አንደስ ፋር ባላ ጋራ ካስን ተሰደረቱም
0: ኮኑም እንግላሮ ስሊምባው ኤ ደበሌ እንግላሮ ኛፋኛም ባዲያ ኮኑም እንግላሮ ስሊምባው ወኔ ማሪና ሻዶነኝ ዳማማድን kanala terisi na tekembe tumangana tajirang nimultum andi abonim kutum dabu yanturo. Assalamu alaikum.
1: Wa alaikum salamu alaikum. Ewa barakara.
0: Ndawa tukilewa.
1: Kilewa
0: sile. Kilewa sile kumaru askira.
1: Baana ama saashu alikini indimi manajim.
0: Ngila baana ama saashu alikini indimi. Ushe kinshiro paraskara mkutunum guliru.
1: Yawa ushe. Baya yande kuti pechai nwa. Kutu baada atashu alikini. ಅಂಗೂರಿಯರ ಒಟ್ಟಿಗೆ ಗಣಲಾಗರ ತಕ್ಕೇನ ಕಾವು ಕರುವಂಗಾವ ಯಾರು
0: ಅಲ್ಲ
1: ಕರೋರಿ ಅಂಜಿ ಅಂಜೆ ಸೈ ಅಂಗೂರಿಯೋ ಅಲಾವನ್ನ ಕಾವ್ಯ ಉಪಾಯ ಒಟ್ಟೆ ಸೇರ ತಕ್ಕೇನ ಅಂಜಾರು ಕೊಲ್ಲು ಬಾರು
0: ಕೊಲ್ಲಾರು
1: ಅಂಜಿ ಮಸೋ ಪಿಕ್ಕೆ ಕುರುಕೊಂಡಿರುವ ರೋಪ ವಸಿಲ ಅಂಜಿಸೋನ್ ಕೊರ್ದಿದ್ವಿಯ ಅಮಾಂಡಿದ್ದ ಯಾರು ತಿಮ್ಮರ ಕೊಂಡು ಬಂದಿಯಪ್ಪ ಅಂದ ಕರೋ ಮಿನಿಸ್ ರೋಪ ಅಂಡ್ಯಾ ಸೋಟ್ ಸುರು ಅರಿಪಿ ಅಂಡ್ಯಾ ಸುರು ಕುರು

0: ግላ ዘውሮ ሀረቢ ክርቲ እንደ ሰው እንደ ካንጀስ ዲጎዚ እንደ ራሰን ክርኑ ይክላ ሚታፊስኩስ ኩንዱዳ ዋፈላንዝ ኤፍኤም ፐርስክረም እንደ ተምተማ ፐርስክረም ዶ በልበል ቺቱ ብሊኑ ሀረቢ ክርቲ እንደ ሰው ቡቱን እንደ ረብሮ ይሁን ማክና ኢዴ ሞዱዶ እንደ ረኩ ክላርን ዘንደ ጂንድ ናሻ ዶሺ ሲኔላን ቡቲሮ ቺቱ ብሊ ሚሲኒያዳ ዘማኔሮ ሰወርዳ አው አዋዶ ሰንዴ ዘማኔሮ ሰወርዳ ናሶም ቤጁ ናሻ ዶ ሺ ሲኔላን ቡቲሮ ሰንዲሮን ዝራሶ ቹዶ ኩሩ አዲማ ቡቲሮ ክንንጋን ዘሷ ጎዝና ሌጂን ኩሩ አዲማ ዝራሶም ቤጁ ያሮ suro paraskaram de dindu magadegi habib mohammed gajibo meji chitibulimi sa u klaide she sine ade sidina suro paraskaram de kumaro suro jim hawar tertelan washa roko namena broken awol mushe kin shero habib
1: la ushe kin shero
0: gila mashallah da jarabi kretinde so ndata na so chitibulinu so nda naptundo sa ya sayo na sha do sine yade habib mohammed gajibo suro jim hawar tertelan andero bayna sidin din futiro badiono abina karo aw admadu hangal na ro lezu she